ጋጨው ይቡልሳ ነገሰሪ ሲገለጥ የውለት መጋረጃ መግቢያ የለው ተባራሪ እበላባይ ተንኩለኛው በሺፍን ፍን የሚኖረው አሽሙር ቁርሱ ሐሜት መሳው